አሰላሙ አለይኩም ናይሳ ከኒ ተምዲያ ጋር ካላውዲ ስቱዲዮ እንደ ፈዳው ራዲዮ ቸርካ ጋር ነው ግን ያንደረ ካልካል ለገተነ ነው አብረን ምን ነው ሰንድ ተነመድን መንገኪያ ነው አራማዘ የናግኪ ኪያ ቶሎራ ሀገዱ ቢኪ ያግ ያራካው ማላር ገርተው አጀው ቀረ ዲላ ፈለ ኢፒዶ ዲቪ ያራከማን ነው ያን ከማን ያቸር ወርን ጋር ሰርቪስ ወመ ካራው ኩራይደ ከምትነ ነው አብረን ምን ነው ሰንድ ይሆሙ ላይ ምን ነው ምን ይኮላው እንደ ካቢነ ቴክኒክ ያ ተለም ነው ካሰር ከምትነ ነው አብረን ምን ነው ሰንድ ይሆሙ ላይ ምቻል ቴክኒሲያን ሉግ ዳርም ቸገን ላይ ናጃ ኮላል ይቻንጋ ያርና ኢቭ ዳን ወደንም ቸገን ላይ አዋራይ አውንድ ሪጂ ለንተን ያንደጋም ገርገን እንደምጎ ገርገን እንደምዮ መጫራል ገደሙ ገጨራ ፋቲሚ ካጃ ማላቱ ዲጎ ደምርቾ ለይ ግዳጨ ዱኩራል ግሬሉን ጋዳያ አቸል ሚክሮ ገፒያ ባርገም ነው ሰንዱ ተለም የደም ይንገኪ አናራም ሰይን ሀዩኪ ያቶሎራያ ወቸሪንጋ ወያ ኢብራሂም ማማት ቦሚ ገፒ ግሬከም ጉሙ ኮይ ሙምተና ባርገም ነው ጎ ሀንገ ሰንዲ ኦሙ ሙም ኮይ ባርገናው ኢቭ ገደን ተንም ነው ካሰራቢን ሚንኪ ከከና ጋሪ ባርዶ ነው